ትወጂኝ እንደው አሁን ንገሪ በጥርስ የሳቅስ አታመላልሽኝ ትዝታስ ክፉነ ክንፍንፍ ያረጋ እውነቱን ነግረሽኝ ባውቀው ይሻለኛል ትወጂኝ እንደው አሁን ንገሪ በጥርስ የሳቅሽ አታመላልሽኝ